0: extra.
1: ምነካው እንጀራው የሚቆሰቁሰኝ ለኔ ደረቁ እንጂ ቦቱ ማንሰጠኝ ለኔ ደረቁ እንጂ ቦቱ ማንሰጠኝ እኔ የወደድኳት እሷ እየጠላችኝ እኔ የወደድኳት እሷ እየጠላችኝ ስማዳ ስማዳ ስማዳ ገባችኝ ስማዳ ስማዳ ስማዳ ገባችኝ ከሰው ውስጥ የገባ ማስቲካ ወኛ ነው ወላም ባለው ወይ ታኝ